0: ባገኝ ሽካ አደይ ሳጓን ጃከዳ ከታሎከት ሲኒዳ ኢብራሂም ቺንዶ ለምተለመን ከታው ዘይገባተር መልሳ ቀንን ገይሸገ ሺዝ ወገይ ወደ አቡካን ዝጋ ፊልም ነና ዛባን ሙኳን ላፒያ
1: Salama jama'a assalamu alaikum gida da waje barkamu da dare barkamu da azkar